ከምኡ ለወጥቆሮክ ይሁን ይገንጀር ዲቶ ይልፉ ግሬዲስ ይልፉ እንደማቀመም ኮሲስ ሰዓት ጃምስታ ልብ ፊሊፒስ ወንጌ ከሆነ ስምቆሎ ከምደብክ ሰስከሪም ሲም ኮሲም ኩቱ ተስተርኝ ዲቶ ድሮ ሲላ